0: ለፊት ለፊት ለመሰለ ለፊት ለመሰለ ሶስት ሹክተክስ ነው ማለት ከራቆን ጉዳሽ ለስም ሹር ሞሪታኒያ ወይ ነው ወሽ ለገዚ ራዲያ ከ واحد ሰላም واحد
1: Dein Sound, dein Sender, deine Heimat für Alternative Rock und Pop nonstop. Lass es alle wissen. Ich höre Pirate Radio.